ተረሳክበን ተዝገጭ ፕሮግራም ለገን ኢትዮጵያ ካሽፋኒ ኡርቱ ሰርቪስ ግና ሚዲየም ወይስ ነ ኤፍኤም ቻናሉ ንጋጅ ይና ካሽፋኒ ከርገል ዋስፖ ተሱተ ሱምና ሚነደኩቹና ኸሰንሱ ከስታ ድሪንግ ማግሪብ ቤንጋሊ ታራ ኬሽወር ሆግሊያ ወዝሪ አዘም ሂን ጅናብ ነሪንደር ሞዲ ቢያቆስ ፕረታን ምንትሪ ኪሳን ሰማን ኒዲ ንሹር ተቀ ሱም ቢቅስፖ ፎተታን ቻንቱ ከስታ ዲስኩር ላ ፕሮግራም ጂግንትስ ግን መዘት አካሽዋኒ ድልሊ ገና